This is CJSW 90.9 FM Calgary, Alberta. You are listening to the voice of Ethiopia. And I'm Karamachua. አድማጮቼ የቅዳሜ ማለዳው ፕሮግራም ጀምረናል እስከ 9 AM አብረን እንዘልቃለን ቬሮኒካ ቬሮኒካ ያለች አዲስ ባወጣችው ወላይተኛ ዜማ እያስደሰተችን ነው ቀጣዩ የዜና መጽሔት ከጀርመን ሬዲዮ ጣቢያ ይሆናል ከፕሮግራማችን ጋር አብራችሁን ሁኑ ቬሮኒካ

0: Mazet.
1: የተባበሩት መንግስታት ድርጅት ለኤርትራ ወረራ ምላሽ ይስጥ ስትል ኢትዮጵያ መጠየቋ የትግራይ ክልል ከተሞች የጸጥታ ሁኔታ የኢትዮጵያ ሰብአዊ መብቶች ኮሚሽን ዘገባ እንዲሁም በሰሜን ወሎ በአፋር አማራ ድንበር አካባቢ ግጭት ተፈናቃዮች መጎዳታቸው የሚያስቃኙ ዘገባዎችን አካቷል። ለዜና መጽሔቱ በቅደም ተከተል ይቀርባል። ጎረቤት ኤርትራን በወራሪነት የከሰሰችው ኢትዮጵያ የተባበሩት መንግስታት ድርጅት ግልጽና በመርህ ላይ የተመሰረተ ምላሽ እንዲሰጥ ጠየቀች። ከድርጅቱ ምክትል ዋና ጸሐፊ አሚና መሐመድ ጋር የተወያዩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሀገራቸው ባለም አቀፍ ሕግ መሰረት ሉዓላዊነቷንና የግዛት አንድነቷን የመከላከል መብት እንዳላት መናገራቸውንም ጽህፈት ቤታቸው አስታውቋል። የኢትዮጵያ የማስታወቂያ ሚኒስትር የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው የኢትዮጵያ መንግስት የባህር በር ይገባኛል ጥያቄን ካነሳበት ጊዜ ጀምሮ የወረራ ቅስቀሳ ሲያካሂድ ቆይቷል በማለት ከሰዋል። በሌላ በኩል በኢትዮጵያ የቀጠለው ግጭት በአፍሪካ ቀንድ ያለው የሀገራት አሰላለፍ የተንጸባረቀበት ጅምር መሆኑን የፖለቲካ ተንታኞች ይናገራሉ። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ አለው።
2: የኢትዮጵያ መንግስት ግብጽ፣ ሱዳንና ኤርትራ ታጣቂዎችን ይረዳሉ በማለት ሲወነጅል ቆይቷል። ሰሞኑን ደግሞ የኤርትራ ወታደሮች ድንበር ጥሰው ገብተዋል፣ ግልጽ ወረራን ፈጽመዋል በማለት ከሷል። ትናንት ረቡዕ አዲስ አበባ የገቡትን የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድን ተቀብለው ያነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዓለም አቀፉ ተቋም የቀጠለው የኤርትራ ወረራ በማለት ለገለጹት ድርጊት ግልጽና በመርህ ላይ የተመሰረተ ምላሽ እንዲሰጥ ጠይቀዋል። የኤርትራ ወታደሮች በአስቸኳይ የኢትዮጵያን ግዛት ለቀው እንዲወጡ ያሳሰቡት ሚኒስትሩ ኢትዮጵያ ባለም አቀፍ ሕግ መሰረት ሉዓላዊነቷንና የግዛት አንድነቷን የመከላከል መብት እንዳላት በድጋሚ ማረጋገጣቸውን መስሪያ ቤታቸው አስታውቋል። ትናንት መግለጫ የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቲፋን ዱጃሪክም ስለ ውይይቱ ጠቅሰዋል። ምክትል ዋና ጸሐፊዋ ከውጭ ጉዳይ ሚኒስትሩ ጋር ባደረጉት ውይይት በኢትዮጵያና በቀጠናው ባሉ ወቅታዊ ጉዳዮች ላይ መነጋገራቸውን ገልጸዋል። የኢትዮጵያን የግዛት አንድነትና ሉዓላዊነት የማክበርን እንደዚሁም ቀጠናዊ መረጋጋትን የማስጠበቅን አስፈላጊነት ምክትል ዋና ጸሐፊዋ በትኩረት መናገራቸውንም ቃል አቀባዩ አስረድተዋል። የኢትዮጵያ መንግስት በኤርትራ ላይ ውንጀላ ማቅረብ የጀመረው በተለይ የሰሜን ኢትዮጵያው ጦርነት እንደገና ማገርሸቱን ተከትሎ ነው። የኢትዮጵያ የኒኩለር ኢነርጂ ኮሚሽነር የሆኑት ዶክተር አብርሃም በላይ ለሀገር ውስጥ የመገናኛ ብዙሃን ሲናገሩ ሀገራቸው ምላሽ እንደምትሰጥ ማስጠንቀቀዋል።
3: በዚህ ጦርነት ላይ የሻቢያ መንግስት የሻቢያ ሰራዊት ተሳትፏል። ከነ ትጥቁ ከነ መሳሪያው ከነ ግንባር ወስደዋል። የሞተም የተ
4: ቴክኖሎጂ am I right?
5: We need a new tech lead.
3: ይሄ ያው መልሱ ዳብል ሆኖ እጥፍ ሆኖ እንደሚመለስ ምንም ጥያቄ የለውም። በሰው ሀገር ገብቶ መንግስትን አገነስት ከሽፍታና ከባንዳ ጋር ሆኖ ጠምሮ መምጣት ምን ሊያስከትል እንደሚችል በመላሽ ያገኘዋል።
2: የኤርትራ መንግስት በበኩሉ የሚቀርቡበትን ወንጀላዎች ሲያስተባብል ቆይቷል። የሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩ ጽሑፍ ኢትዮጵያን ወንጅለዋል። የኢትዮጵያ መንግስት በሉዓላዊት አባል ሀገር ላይ የማስፈራራት ተግባርንና ኃይል መጠቀምን የሚከለክሉትን የዓለም አቀፍ ሕግ መርሆችና የተመድን ቻርተር በመጣስ ከሶስት ዓመታት በላይ ለሆነ ጊዜ የወረራ ቅስቀሳ ሲያካሂድ ቆይተዋል በማለት ከሰዋል። ይህ የጀመረው ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሀገራቸው የባህር መውጫ በር እንደሚያስፈልጋት ለፓርላማ ከተናገሩበት ከጥቅምት ወር 2023 ዓ.ም ጀምሮ መሆኑን ጠቅሰዋል። የግብጽ፣ ኤርትራ፣ ሱዳንና ሶማሊያ መሪዎች በተለይ በቀይ ባህርና በናይል ወንዝ አጠቃቀም ጉዳይ የጋራ ያሉትን የአቋም መግለጫ ማውጣታቸውና ኢትዮጵያም ያንን የሚቃወም ምላሽ መስጠቷ የዚህ ሰሞን ትኩረት ነበር። የሰሜን ኢትዮጵያው ጦርነት መቀጠልና በኤርትራና በኢትዮጵያ መካከል ያለው ውጥረት መባባስም ከዚህ ሁኔታ ጋር ተቀጣጥሟል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ዶክተር እንጋላ ቾሜ እንደሚሉት እስራኤል፣ ዩናይትድ አረብ ኤምሬቶችና ኢትዮጵያ በአንድ ወገን፣ ግብጽ፣ ኤርትራ፣ ሶማሊያና ሱዳን በሌላ ወገን ያሉበት አሰላለፍ በሂደት ቅርጽ እየያዘ ከመጣ ቆይቷል። በሰሜን ኢትዮጵያ ያለው ሁኔታም በቀጠናው ያለው የሀገራት አስተላለፍ የሚንጸባረቅበት ጭምር መሆኑን አስረድተዋል። የሰሜን ኢትዮጵያው ግጭት ያገረሸው ግብጽ በተለይ የኢትዮጵያን የቀይ ባህር ተደራሽነት ፍላጎት ለመቃወም የቀይ ባህር አዋሳኝ ሀገራትን እያደራጀችና እየመራች ባለችበት ወቅት መሆኑን መገንዘብ ያስፈልጋል። እና ይሄ በግብጽ የሚመራውና ኤርትራ ጅቡቲ ሶማሊያ ያሉበት ኢትዮጵያን ለመቃወም የተደራጀ የቀይ ባህር ቅንጅት ከ2024 ገደማ ጀምሮ ቅርጽ ያዘ ቆይቷል ያካባቢው ሀገራት አስተላለፍ በቀጠናው ጥቅማቸውን ለማስጠበቅ ከመንቀሳቀሱት የመካከለኛው ምስራቅ ሀገራት አስተላለፍ ጋር የተናበበ መሆኑንም ዶክተር ቾሜ ተክሰዋል
0: There's a linking here of Horn of Africa alliances one led by Egypt Sudan
2: በአፍሪካ ቀንድ ባሉ አስተላለፎች መካከል ግንኙነት አለ አንዱ በግብጽና ሱዳን የሚመራውና ኤርትራን ጅቡቲና ሶማሊያን የሚያሳትፈው ራሱን ከሳውዲ አረቢያ ጋር እንደዚሁም በተወሰነ ደረጃ ከቱርክ ጋር ያሰለፈ ነው በሌላ በኩል ደግሞ የዩናይትድ አረብ ኤምሬቶችና የእስራኤል ጥምረት በአፍሪካ ቀንድ ኢትዮጵያን ከመሳሰሉት ሀገራት ጋር ራሱን አሰልፏል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከእስራኤል አቻቸው ጌዲዮን ሳር ጋር በስልክ መወያየታቸው የተገለጸው የግብጽ ኤርትራ ሱዳንና ሶማሊያ መሪዎች በተለይ በቀይ ባህርና በናይል ወንዝ አጠቃቀም ጉዳይ የጋራ ያሉትን አቋም ይፋ ካደረጉ በኋላ ነው አራቱ መሪዎች በግብጽ ባደረጉት ስብሰባ ማጠቃለያ ያወጡት መግለጫ ኢትዮጵያን አላስደሰተም የኢትዮጵያና የእስራኤል ከፍተኛ ባለስልጣናት ውይይት የግብጹን መግለጫ መነሻ ያደረገ እንደሆነ ዶክተር ቾሜ ያምናሉ ለዲደብሊው እስክንድር ፍሬው ከአዲስ አበባ
1: ተከታዩ ዘገባ ደግሞ የትግራይ ክልል ከተሞችን ወቅታዊ ሁኔታ ወይም የጸጥታ ሁኔታ ይመለከታል በሰሜን ኢትዮጵያ ዳግም ያገረሸውን ጦርነት ተከትሎ በትግራይ ክልል የሚገኙ ከተሞችና አካባቢዎች አሁንም በተለያዩ ዞታዎች ላይ ይገኛሉ። የሰው እንቅስቃሴ በተሻለ መልኩ ተመልሶባታል በተባለባት በክልሉ ርዕሰ መዲና መቀለና አካባቢው የጸጥታ ሁኔታው ሙሉ በሙሉ የሚያስተማምን ደረጃ ላይ አለመድረሱን ነዋሪዎች ይገልጻሉ። ኗሪዎቹ ከተማዋን የተቆጣጠሩ የጸጥታ ኃይሎች ፖሊስን ለመሳሰሉ የጸጥታ መዋቅሮች ጥሪ ያቀረቡ እንዳሉም አመልክተዋል። በትግራይ የተቀሰቀሰውን ጦርነት ተከትሎ በየግንባሮች ካለው የጸጥታ ስጋት በተጨማሪ ዝርፊያ የጥሬ ገንዘብ እጥረት በሰብአዊ እርዳታ አቅርቦት ላይ ፈተና መደቀኑን ደግሞ የተባበሩት መንግስታት ድርጅት አሳስቧል። ስዩም ጌቱ ከአዲስ አበባ ዝርዝሩ ልኮልናል።
6: አስተያየት ሰጪ የመቀሌ ከተማ ኗሪ ዛሬ አርብ መስከረም 28 ቀን 2019 ዓ.ም ለዶቼ ቬለ በሰጡት አስተያየት እንደተናገሩት የኢትዮጵያ ብሔራዊ መከላከያ ሰራዊትና ሌሎች የጸጥታ አጋሮቹ ከተማዋን ከተቆጣጠሩ ነገ ቅዳሜ አንድ ሳምንት የምደፍን ቢሆንም እስከዛሬ ድረስ የመንግስት መስሪያ ቤቶች ስራ አልጀመሩም። ተቋማትም ወደ ሙሉ አገልግሎት ቁመናቸው አልተመለሱም። ያም ሆኖ ግን ባንኮችና የንግድ ተቋማት ከዕለት ዕለት ወደ ነባሩ እንቅስቃሴያቸው እየተመለሱ ይመስላል። ባሳለፍነው ቅዳሜና እሁድ ከተማዋ ላይ የታየው ሌብነትና ዘረፋ እንቅስቃሴዎች በህደ የቀነሱ መጥተዋል ያሉት አስተያየት ሰጪ መቀሌ ከተማ ኗሪ የመንግስትና ተላልቅ የንግድ ተቋማትን የሚጠብቁ የፖሊስ አባላት ስፍራውን መልቀቃቸው ክፍተቱን ፈጥሮ ቢቆይም አሁን ላይ ከተማዋን የተቆጣጠሩ የጸጥታ አካላት ጥሪ ያቀረቡ ነው ብለዋል።
7: እነዚህ የቲፒኤፍ ሃራ መሬትም አሉ መከላከያም አሉ ማታማታ አሁን እነዚህ ሃራ መሬት ሳንትና ወጥቼ ነበር ተቀምጬ ፓትሮል ይዞ ምናምን ይዞራሉ። ይሄንን አንዳንድ ቦታዎች የአላይደል የመንግስት ድርጅቶች ምናምን እና የፌደራል ዛጋ የፌደራል መከላከያ የሚጠብቁት ማለት ነው። እንደዚህ የክልል ምናምን መስሪያ ቤቶችም ደግሞ ሃራ መሬት እነዚህ ቲፒኤፍ እና አንዳንድ ሰፈሮች ደግሞ ወጣቶች ቢሮዎች አልተከፈቱም። የመንግስት ቢሮዎች ወደ ስራ አልገቡም። ባንኮች ሄደን ነበር የሆነ የባንክ ምናምን አገልግሎት ለማግኘት አብዛኞቹ እንዲያው እንኳን ፈርቶ ነው መሰለኝ እቃዎች የሚልልበት ባንኮች አሉ። አሁን እየመለሷቸው ነው እነዚህ ኮምፒውተሮች ምናምን አሁን እየገቡ ናቸው።
6: በመቀሌ የፌዴራል ፖሊስ አባላት ዛሬ መታየት ጀምረዋል የሚሉት አስተያየት ሰጪ የከተማዋ ነዋሪ ወትሮም ወደሚሰፍሩበት የፖሊስ ኮሚሽን ሲሰፍሩ ግን እስካሁንም አለመታየታቸውን አያይዘው ገልጸዋል። በርካታ የመንግስትና የግል ተቋማት ግን ቀስ በቀስ ወደ ስራ ለመመለስ ውይይቶች በመቀሌ እየተደረጉ መሆኑንም አመልክተዋል።
7: እስካሁን ስራ አልጀመሩ ነበር ግን ያንን ቦታ በዛ የነበሩ ወጣቶች በእነሱ ነበር ሲጠበቅ የነበሩ ነው። አሁን ደግሞ ስራ ትጀምራላችሁ ምናምን ተብሎ ስብሰባ ነው መሰለኝ አንዳንድ ቦታዎች ስብሰባ እየተደረጉ ነው ስራ ለመጀመር እንደ አንዳንድ ስራዎች የመንግስት ድርጅቶች ይህን ሳምንት ስብሰባ ምናምን ነበረ ለመጀመር ማለት ነው። የሀራ መሬቶች ጥሪ አቅርበው ነበር። ከዚህ በፊት የነበሩ የፖሊስ አባሎች አብዛኞቹ እዚህ ነው የቀሩት። ከዚህ በፊትም ብዙም አልተዋጉም። አሁንም አንዋጋም ነው እዚህ ከተማ ይቀራሉ እና ሪፖርት እንዲያደርጉ እዚህ የነበሩ ፖሊሶች ሪፖርት እንዲያደርጉ እና ነባር የነበሩ ከአሁን ያለው መቀጠል የሚፈልጉ ሪፖርት አድርገው ከፌዴራል ፖሊስ አብረው ማለት ነው እንዲሰሩ ምናምን ጥሪ አቅርበዋል። አንዳንዶቹም የተመዘገበዋሉ።
6: ያም ሆኖ ግን የተፈጠረውን የህዝብ አስተዳደር ክፍተት ለመሙላት አስተዳዳሪዎችን የማዋቀር ስራ በመቀሌ ገና መሬት አለመያዙን አመልክተዋል።
7: ፒኤፍ ምናምን ስብሰባ አድርገው ነበር። እስካሁን ምረጣ ምናምን አልተደረገም። ከማጮ መሆኒ ምናምናም ጀምረዋል። አስተዳደሮች እንደዚህ ያለ ቀበሌ ምናምን አስተዳደሮች የነበሩ ህዝብ እንዲመርጡና ገብተው አንዳንድ አገልግሎት ለማግኘት ምናምን ብሎ በዛ አይነት እንቅስቃሴ ያለ ሰራተኞች እንኳን ገና ያልጀመሩም ትምህርት ቤቶችም እስከ ሰኞ አትምጡ ምናምን ተብለው ነው ተማሪዎችም ሄደው ነበር።
6: ሌላው የመቀሌ ከተማ አስተያየት ሰጪ እንዳሉት ከተማው አሁን ሙሉ በሙሉ ወደ መደበኛ እንቅስቃሴ ባይመለስም አንጻራዊ መረጋጋት ግን አለ ብለዋል።
8: አሁን ትንሽ የሆነ የስራ እንቅስቃሴ ምናምን ይታያል። በመጠን አብዛኛው ማህበረሰብ እቃ አውጥቶ ነበር እንዳይዘረፍ ምናምን።
6: አውጥቷል ማለት ወዴት ነው የሚያወጣው?
8: ወደ ቤቱ። በዛ ልክ ደግሞ ንብረቱን ያላወጣ ሰው ደግሞ እስከ 1.2 ቢሊዮን የተበላ አንድ ባለሀብት አለ። አሁን እነዚህ ኤሌክትሪክ ሞተሮች አስመጭ ነው ሀይ ዳሜጅ አይነት ዝርፊያዎች ነበሩ። አሁን ትንሽ ያው ሙከራዎች አሉ፣ የስራ የመክፈት ሙከራዎች አሉ። ጸጥታ ገና አሁን እስካሁንም አልተረጋጋም። ምክንያቱም ሌሊት የሚጠብቅ ጥበቃም የለም። ራውንድ የሚያደርጉ አሉ ፓትሮል። ግን ያው ጸጥታ ሁኔታ ግን አስተማማኝ አይደለም። ትንሽ በመጠኑ ስራ የጀመሩ ግን አሉ። ፖሊስ የነበሩትን አሁን እየተመለሱት አንዳንድ የጸጥታ እገዛም እያደረጉ ነው ያሉት። ፌዴራል ፖሊስ ኤርፖርት አለ። አሁን ትንሽ ተረጋግቷል።
6: በትናንትና ሁለት አመሻሹን በውቅሮ በተሰራጨው የስጋት መረጃ ከተማዋ እጅጉን በመረበሻ ገበያም ተበታትኖ ነበር ያሉት የውቅሮ ከተማ ነዋሪም
9: ፕሬትን ለማድረግ የሆነ ቦታዎች ላይ ታንኮችና ቤሞች ላይ አቃጥሎ የሚሸሸዋል አለ እንደዛ ይደረጋል ተብሎ ጥቆማ ተሰጥቶም ሰው በድንጋጤ ከገበያ ከምን ምናምን ብጥብጥ ብሎ በቃ ተረባብሸ ነበረ። የመንግስት ስራ አልተጀመረም። ባንክ ብቻ ነው አሁን እንቅስቃሴ የጀመረው። ንግድ ባንኮች ተከፍተዋል። ኮመርሻል ባንክ አለ፣ ሌሎችም እነዚህ አንበሳ፣ ወጋገን ሁሉም ዛሬ በሁሉም የመጀመር አዝማሚያ ተጀምረዋል። ለምሳሌ ትናንት የገበያ ቀን ከብቶች፣ በሬዎች ምናምን ሰራዊቱ የገዛባቸው ሁኔታዎች ጥሩ ገበያ የተገኘበት እድል ነበረ። ያ በአይን ያየሁት ማለት ነው። ቀጥሎ የሱቆቹ ላይ ደግሞ ይሄ ጁስ ፈሳሽና የውሃ ሀይላንዶች አሉ አይደለ ሲገዟቸው ነው የነበረው እና ያንን ካየ በኋላ ኮሚኒኬሽኑ ሰላማዊ የሆነ ግንኙነቱ ካስተዋለ በኋላ እያስጠጋ ወደ ሱቅ የማምጣት ጉዳይ ደግሞ ዛሬ ተያይዞታል። ይሄ በተለይ አካባቢያችን የቦሰና የቆል አካባቢ ነው እየገዛ ነበረ። ብስኩትም ምንም እየወረወሩ እየሰጡ ለሰው ምናምን ሲሄዱ ነበረ ሰራዊት አይደለ በቃ ወደ ስሙዝ አይነት ሁኔታ ነው ያስተዋልኩት።
6: ባሳለፍነው ቅዳሜ ማምሻውን መቀሌን የተቆጣጠሩት የኢትዮጵያ ብሔራዊ መከላከያ ሰራዊትና አጋሮቹ ከውቅሮም አልፎ ደጋ ሐሙስና አዲግራት አካባቢዎችን በመቆጣጠር ወደ ሰሜን አቅጣጫ እየገሰገሱ ነው ሲሉም የአካባቢው የአይን እማኞቹ ተናግረዋል።
9: መቀሌ ኃይለኛ ዝርፊያ አጋጥመዋል የመንግስትና የግል ተቋሞች በሚል ስጋት ቀድሞ አንዳንድ እቃዎቻቸው ወደ ቤቱ በማዘዋወርና በየሰፈሩ ደግሞ ተሰብሰብ ብሎ የመጠበቅ ያደረገው እንቅስቃሴ ነበረ። አሁን ግን እቃ እየመለሰ ነው ወደ ሱቁ።
7: መከላከያ ደጋ ሐሙስ ገብቷል። አዲግራትም ገብቶ እነሱ ከመግባታቸው በፊት ቲዲኤፍ ለቋል። ትላንትና ሙሉ በሙሉ ለቀዋል አዲግራት እና በህዝቡ ነበር ሲጠበቅ የነበረው። አንዳንድ ቪዲዮዎችም ይወጣሉ፣ ህዝብ ሲጠብቅ ነበር። እነዚህ የመንግስት ዩኒቨርሲቲዎች ምናምን ሲጠብቁ አይደሆን
9: አዲግራት ሙሉ በሙሉ ከቲዲኤፍ ነጻ ሆነዋል። የማህበረሰቡ የጸጥታ አካላት አሉ፣ የተወሰኑ የተደራጁ ጥበቃዎች አሉ፣ ይሄ ባንክ፣ ንግድ ተቋማት።
6: ይህ በእንዲህ እንዳለ በሰሜን ኢትዮጵያ በአገረሸው ጦርነት ዓለም አቀፉ ማህበረሰብ ስጋቱን እየገለጸ ይገኛል። ትናንት ሐሙስ በአዲስ አበባ የአንድ ቀን የስራ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ሞሐመድ ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር መወያየታቸው ተሰምቷል። በዚህን ወቅትም ስለ ኢትዮጵያ አሁናዊ ሁኔታና የቀጠና ጉዳይ ላይ ከውጭ ጉዳይ ሚኒስትሩ ጋር መምከራቸውም ታውቋል። በዚህም የኢትዮጵያ ግዛታዊ አንድነትና ሉዓላዊነት እንዲከበር የማያወላውል አቋማቸውን ስለመግለጻቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ተናግረዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በሰሜን ኢትዮጵያ በትግራይና አዋሳኝ አማራና የአፋር ክልሎች ያለው ሁኔታ እስካሁን ባለው ደረጃ የትጥቅ ግጭት አድርጎ እንደሚመለከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። ኢሰመኮ በተለይ በትግራይና አማራ ክልሎች ያለውን ሁኔታ በዓለም አቀፍ ብያኔ ጦርነት ሳይሆን በግጭት አውድ ላይ የሚገኙ አካባቢዎች አድርጎ እንደሚወስዳቸው አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ይህንን ያሉት ዛሬ አርብ በጽህፈት ቤታቸው አመታዊ የሰብአዊ መብቶች ሁኔታ ዘገባ ሲያቀርቡ ከዶች ቨለ ለቀረበላቸው ጥያቄ በሰጡት ምላሽ ነው። ኤርትራ በሰሜን ኢትዮጵያ ያላት ተሳትፎ ምን እንደሆነ የኮሚሽኑን ምልከታ የተጠየቁት ዋና ኮሚሽነሩ መረጃ በማሰባሰብ ላይ መሆናቸውን ጠቅሰው ያም ሆኖ በግጭቶች ውስጥ ንጹሐን ኢላማ ተደርገው እንደሆነ መለየት እንጂ ማን ከማን ነው የሚለው ላይ መረጃ ልንሰጥ አንችልም ብለዋል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
10: የኢትዮጵያ ሰብአዊ መብቶች ኮሚሽን ያለፈውን አንድ አመት ማለትም ከሰኔ 2017 እስከ ሰኔ 2018 ዓመተ ምህረት ድረስ የኢትዮጵያን የሰብአዊ መብቶች ሁኔታ አመታዊ ሪፖርት ዛሬ ለመገናኛ ብዙሃን ይፋ አድርጓል። ኢሰመኮ 2018 በህይወት የመኖር መብት ሁኔታ አሳሳቢ ሆኖ መቀጠሉን የሚያሳዩና በርካታ ያላቸው ክስተቶች በተለያዩ የሀገሪቱ ክፍሎች ተስተውለዋል ብሏል። ኮሚሽኑ በትግራይና በአማራ እንዲሁም በትግራይና በአፋር ክልሎች አዋሳኝ አካባቢዎች የተከሰቀሱ ችግሮች የትጥቅ ግጭት በሚል የሚፈረጁ መሆኑን ገልጾ የሰብአዊ መብት ጥሰትን የሚያስከትሉ በመሆኑ አፋጣኝ መፍትሄ እንዲሰጥባቸው በቅርቡ መግለጹ ይታወሳል። ዶቼ ቬለ ከዓለም አቀፍ የሰብአዊነት ህግ ቢያኔ አንጻር በእነዚህ ክልሎች ወይም በሰሜን ኢትዮጵያ ያለው ሁኔታ አሁንም የትጥቅ ግጭት ወይስ ጦርነት ሊባል የሚችል ነው በሚል ጥያቄ ያቀረበላቸው ዋና ኮሚሽነር ብርሃኑ አዴሎ ኮሚሽኑ በግጭት አውድ ላይ የሚገኙ አካባቢዎች አድርጎ እንደሚወስዳቸው መልሰዋል። ኤርትራ ተሳትፏ ምን እንደሆነም ለቀረበላቸው ጥያቄ በሰጡት ምላሽ መረጃ በማሰባሰብ ላይ መሆናቸውን ከመግለጽ የዘለለ ዝርዝር ነገር አልሰጡም።
11: እኛ እስካሁን እየወሰድን ያለ ነው የትጥቅ ግጭት የሚለውን ተርሚኖሎጂ ነው እየተጠቀምን ያለ ነው። የትጥቅ ግጭት አድርገን ነው የምንወስደው። ጦርነት የሚል ነገር አሁን እስካሁን በኢንተርናሽናል ዴፊኒሽን ኮምባታንቶች ናቸው እነዚህ አካላት የሚል ነገር እስካሁን አልደረስንበትም። የኤሪትሪያን ጉዳይ በመመለከት መረጃ በማሰባሰብ ላይ ነው ያለ ነው። ግጭቱ በዛ ደረጃ አድርጓል ወይስ አላደገም የሚለውን ቬሪፋይ ለማድረግ የተለያዩ ምንጮች
12: In business, as in tennis, power is everything.
11: ጠቅመን በማጣራት ላይ ነው ያለነው። በአሁኑ ሰዓት ይሄ ሆኗል ይሄ ሆኗል ብለን ድንገልጽላቸው የምንችለው ነገር የለም። በሂደት እናያለን። ያም ከሆነ የእኛ ፎከስ በእነዚህ ግጭቶች ውስጥ ሲቪሊያንስ ታርጌት ተደርጓል ወይ ነው። ከዛ ውጭ ያለውን ይሄ ነው እንዲህ ነው ማን ከማን ጋር የሚለውን መረጃ ስጡን የሚባለው መረጃ ልንሰጥ አንችልም።
10: ኮሚሽኑ ባደረገው ምርመራ በሌሎች ክልሎችም በታጣቂዎች በተደራጁ ቡድኖችና ማንነታቸው በውል ባልታወቁ በተባሉ አካላት በተፈጸመ ጥቃት በንጹሃን ላይ የህይወት መጥፋት ወንጀል ተፈጽሟል። በተጨማሪም ታጣቂ ቡድንን ትደግፋላችሁ የሚል ህገወጥ እስር በታጣቂዎችም ሆነ በመንግስት የጸጥታ ኃይላት መፈጸሙን፣ እገታ መቀጠሉን፣ የእንቅስቃሴ ገደብ አሳሳቢ ሆኖ በመቀጠሉ ምክንያት የመንቀሳቀስ መብት ላይ የሚደርሰው ጉዳት እንደቀጠለም አብራርተዋል።
11: በተለያዩ ክልሎች በቀጠሉ የትጥቅ ግጭቶች እንዲሁም በተደጋጋሚ በሚያገረሹ የጸጥታ ችግሮች በመንግስት ኃይሎች በየአካባቢው በሚንቀሳቀሱ የታጠቁ ቡድኖች ማንነታቸው ባልታወቁ ታጣቂዎች በሰዎች ላይ የሞትና የአካል ጉዳት ደርሷል። በአማራ ክልል በአብዛኛው የክልሉ አካባቢዎች በመንግስት ኃይሎችና በታጣቂ ቡድኖች በተለምዶ ፋኖ መካከል ከ2015 መጨረሻ ወራት ጀምሮ በቀጠለው የተራዘመ የትጥቅ ግጭት አውድ ውስጥ በተፋላሚ ወገኖች የሚፈጸሙ የሰብአዊ መብቶች ጥሰቶች በዚህ የሪፖርት ዘመንም ቀጥለው የመንግስት ኃይሎችን ጨምሮ በግጭቶቹ ተሳታፊ የሆኑ ታጣቂ ቡድኖች በፈጸማቸው ጥቃቶች የግጭቱ አካል ያልነበሩ ሰዎች ለሞትና ለአካል ጉዳት ተዳርገዋል። በኦሮሚያ ክልል በተለያዩ አካባቢዎችም በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መካከል በተደረጉ የትጥቅ ግጭቶች በሰዎች ላይ የሞት የአካልና የንብረት ጉዳት ደርሷል። የሰዎችንም መፈናቀል አስከትሏል።
10: በትግራይ ክልል የተባባሰ ሁኔታ እንዳለ የጠቀሱት ዋና ኮሚሽነር ብርሃኑ አዴሎ በክልሉ ያለው ጽህፈት ቤቱ ባለፈው ሳምንት በተፈጠረው የቴሌኮም አገልግሎት መቋረጥ ምክንያት ተዘግቶ እንደነበርና ይህም በዚህ ስራቸው ላይ ችግር መፍጠሩን አልሸሸጉም። ሆኖም በአመቱ የዘፈቀደ እስርና የፍርድ ቤት ትእዛዛትን አለማክበር በሀገሪቱ በስፋት መስተዋሉንም ገልጸዋል።
11: የሰዎችን ወቅታዊ ጉዳይ በመል ምክንያት ያለ ፍርድ ቤት ትእዛዝ ማሰር፣ ለወራትና ረዘም ላለ ቅድመ ክስ ያለ ክስ በእስር ማቆየት፣ የዘፈቀደ እስር ወይም እንዲሁም የፍርድ ቤቶችን የዋስትናና የመፈታት ትእዛዝ በፖሊስና የጸጥታ አካላት ዘንድ አለማክበር በስፋት ተስተውሏል። ከተለመደው የፖሊስ ጣቢያ ውጭ በመደበኛ ባልሆኑ ማቆያ ማሰር የፍትህ ስርዓቱን የሚፈታተኑ ችግሮች ሆነው ቀጥለዋል።
10: የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ሌላው ከጋዜጠኞች የቀረበላቸው ጥያቄ የግዳጅ ወታደራዊ ምልመላን በተመለከተ የኮሚሽኑን የምርመራ ግኝት የተመለከተው ጉዳይ ነው። እንዲህ ያለው ወንጀል አስቀድሞ እንደተገለጸው በትግራይ ክልል በተደጋጋሚ መፈጸሙን የጠቀሱት ኃላፊው፣ ይሁንና የሀገር መከላከያ ሰራዊት በመደበኛነት ከሚከተለው የምልመላ ስርዓት ውጪ ያደረገው የግዳጅ ምልመላ ስለመኖሩ ማረጋገጥ እንዳልቻሉ መልሰዋል።
11: ጉዳዩን በወቅቱ መረጃ አግኝተን አጣራት ሞክረናል። ከመከላከያ ጋርም ውይይት አድርገን አጠርተናል። አሊጌሽኖች አሉ፣ ግን ኢን ሪል ተርምስ ገብተን ጉዳዩን ስናጣራ መከላከያ የሚመለመልበት የራሱ የምልመላ ስርዓት አለ። ከዚህ ስርዓት ውጭ ያደረገው ምልመላ መኖሩን ለማረጋገጥ አልቻለም። ታንጀብል የሆነ የደረሰን ትሪያንጉሌት ያደረግነው መረጃ የለም።
10: በህይወት የመኖርና የአካል ደህንነት መብትን በሚመለከተው የምርመራ ግኝቱ አዲስ አበባን ጨምሮ በሌሎች ክልሎች ተፈጸመ ያለውን ዝርዝር ግድያና ሞትን የሚመለከት የምርመራ ውጤት በቀን በቦታ ማን እንደፈጸመው ሁኔታውን ጭምር በሚያሳይ መልኩ ሰንዷል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በአማራ ክልል ሰሜን ሎዞን በሚገኘው የጃራ ተፈናቃዮች መጠለያ ጣቢያ ላይ በተፈጸመ ጥቃት ሁለት ተፈናቃዮች በጽኑ መቁሰላቸውን የመጠለያው ኗሪዎችና አስተባባሪዎች ገለጹ። በአፋር ክልል ጭፍራ ወረዳና በአማራ ክልል ሀብሩ ወረዳ አጎራባች ድንበር ላይ በሚገኘው በዚህ መጠለያ ጣቢያ በተደጋጋሚ በሚከሰቱ ግጭቶች ምክንያት እስካሁን የ9 ሰዎች ህይወት ማለፉንና 14 ሰዎች መቁሰላቸውን የጣቢያው አስተባባሪዎችና የሀገር ሽማግሌዎች ተናግረዋል። ኢሳያስ ገለው።
13: ከትናንት በስቲያ ሮብ መስከረም 27 2019 ዓ.ም በአማራ ክልል ሰሜን ወሎ ዞን ጃራ የስደተኞች መጠለያ ጣቢያ ላይ በተፈጸመ ጥቃት ሁለት ተፈናቃዮች መቁሰላቸውን የመጠለያው ኗሪዎች ተናገሩ። የጃራ መጠለያ ጣቢያ ከአፋር ክልል ጭፍራ ወረዳና በአማራ ክልል ሀብሩ ወረዳ አጎራባች ስፍራ ላይ መገኘቱ በተደጋጋሚ በሁለቱ ማህበረሰቦች መካከል በሚከሰት ግጭት ለተፈናቃዮች መጎዳት ምክንያት ሆኖ ቆይቷል። የመጠለያ ጣቢያው አስተባባሪ አቶ አህመድ አሊ እንደሚናገሩትም አሁን ላይ ከምንጊዜውም በላይ ደህንነታችን አስጊ ሁኔታ ላይ ይገኛል ሲሉ ይገልጻሉ።
14: ትናንትናም ቀን ሲታኮስ ወሩ ማታ ደግሞ 12 ተኩል አካባቢ ነጋጣ ይመጡ በቃ ኃይለኛ ማዕት ነው ያወረዱት። እነሱ ናቸው አፋሮች ናቸው የሚተኩሱት። ወደዚህ ወደ መተ ካምፕ ነው የሚተኩሱት። ድንበር ላይ አይደለ ያለነ ውጭ የነበሩ ሰዎች ነበሩ። ሁለት ሰዎች እግራቸውን ተመተው አሁን ሆስፒታል ነው ያሉት። ወልዲያ ነው ያሉት። ሄደው ወደ ጫካ እንኳን ቢጋጩ ጥሩ መጠለያ ካምፕ ላይ ነው ታርጌት።
13: ግጭቱ በማንና በማን መካከል ነው?
14: አብሮ ወረዳ እና በጭፍራ ወረዳ።
13: የመጠለያ ጣቢያው የሀገር ሽማግሌዎች ሰብሳቢ አቶ ከፍ ያለው ፈቃዱ በበኩላቸው በተለያዩ ጊዜያት በተፈጸሙ ጥቃቶች 9 ሰዎች መሞታቸውንና 14 ያህል ደግሞ መቁሰላቸውን ይናገራሉ።
15: ጦርነት ወጥተን አሁንም ጦርነት ላይ ነው የወደቅ ነው። ራሱ ይሄ ቦታው ያለንበት የሁለት ጎሳዋ የግጭት ቀጠና ነው። ከመጀመሪያው ካምቡ የተመሰረተው አቀማመጡ ራሱ ችግሩ እየታወቀ ነው። ለሁለተኛ ጦርነት ደግሞ አሁን እኛ ላይ እያበበ የተቀደም 9 ሰው ሙቷል። ከክልል አሳውቀን እያለን በቀደድንማ ሁለት ሰው ተመጣሁ።
13: በጃራ የመጠለያ ጣቢያ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ደግሞ የጣቢያው የጸጥታ አስተባባሪ አቶ ሞላ ፈረጃ ይናገራሉ።
16: ሰሞኑን በእንትና በሽብር ላይ ነው ያለ ነው። ሁሉም አቅመ ደካሞች፣ አዛውንቶች፣ በቃ ነፍሰ ጡሮች አሁን የታመሙ ናቸው ያሉት። ግርግር ቢፈጠር ያው መሄጃ ስለሌለ በተደጋጋሚ ብዙ ጊዜ 14 የቆሰለ 9 ሰዎች የሞቱ ናቸው። የትናንቱ ሁለቱ ናቸው ወደ ሆስፒታል ሂደዋል። ገና አልተመለሱ ያው መትረፋቸውን እንጃ። ከፍተኛ ቁስል ነው። አንድኛው እግሩን ተቆምጧል ነው ያሉት። ገና አልተመለሱ።
13: የጃራ መጠለያ ጣቢያ ኗሪ የሆነችው ወጣት ዘቢባ ኃይሉ በበኩሏ በቅርቡ በነበረው ግጭት 3 ሴቶች ታፍነው መወሰዳቸውን ገልጻ ይህም በኗሪዎች ዘንድ ከፍተኛ ፍርሃትና ስጋት መፍጠሩን ትናገራለች።
17: 3 ሴቶች ወስደውብን ያው ችግር የሚያደርሱባቸው ያደርሱባቸውም አላወቅንም። ሴቶችንም ተኩስም በቃ 2 ሰዎችም ከትናንት ወዲያ መጥተውብናል ማታ ላይ ማለት ነው። አሁንም በቃ ስጋት ላይ ነን።
13: የሀብሮ ወረዳ ድሬ ሮቃ ቀበሌ ነዋሪና የሀገር ሽማግሌው አቶ መሐመድ ኑር ግጭቱ በአካባቢው ባሉ አጎራባች ቀበሌዎች ማህበረሰብ መካከል የተፈጠረ እንጂ ተፈናቃዮችን ታሳቢ ያደረገ አይደለም ሲሉ ያስረዳሉ።
18: አዎ ተተኩሶባቸዋል። ሰው የቆሰላለ የትም ወስደው ነበር። እንዲያው ቀበሌው አመራሩ ያው መደራደር ምክንያት እንዲመለሱ አድርጓል። አሁን ደግሞ ያለው የኛ ቀበሌ አመራርና የቀበሌው ታጣቂ በዛው ነው ዘብ ሆኖ ያለው እነሱን ጥበቃ እና አሁን በዚህ መልክ ነው ያለው። ተፈናቃዮቹን ሳይሆን ከቀበሌው ማህበረሰብ ጋር ነው ግጭታቸው አፋሮቹ። እና እዛ ቦታ ላይ ለምን ሰፈሩ እዚህ የሚል ተቃውሞ አላቸው።
13: ቀደም ሲል በሁለቱ ማህበረሰብ መካከል ለአመታት በድንበር አካባቢ የቆየውን የደም መፋሰስ ለማስቆም ከጭፍራ ወረዳ የአፋር ማህበረሰብና ከሀብሮ ወረዳ የተውጣጡ ኮሚቴዎች ግጭቱ ዳግም ማገርሸቱንና በሀገር ውስጥ ተፈናቃዮች ላይ ጉዳት መድረሱን የኮሚቴው ሰብሳቢ አቶ ይማም ጉርሻው ይገልጻሉ።
18: እነዚህ ሰዎች አሁን እንጨት በሚለቅሙ ሰዓት፣ በሚሉ ሰዓት፣ ወደታች በሚወርዱ ሰዓት ምን ጊዜም ይተኮስባቸዋል፣ ይመታሉ። ትክክል ነው። እነዚህን ሰዎች ደግሞ የመንከባከብ ደግሞ ግዴታው የመንግስት ነው። ስለዚህ እኔ አሁን ያለው ክፍተት የማንም ነው ብዬ አላምንም። ችግረኞችን ለይተን ሰጥተናል። እነዛ ሰዎች በህግ ቁጥጥር ሳይውሉ ሲቀሩ ሌላ ችግር ፈጣሪ ተፈጥሯል።
13: የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ጽፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው ችግሩ ከእንጨት ለቀማ ጋርና ክሰል ማክሰል ጋር ተያይዞ በወሰን አካባቢ በጥቂት ሰዎች መካከል የተፈጠረ እንጂ በሙሉ ማህበረሰቡን የሚወክል አይደለም ብለዋል።
19: ለመልቀል ለማለት ወደ ጫካ ይሄዱ ይያላሉ። የስከዛሪዎቹ ሙኮ የሞቱት ወደ ጫካው ይሄዱ። ሳምፕራይም አንነጣጥረው ተቀለ መፈጸም መጥቶ አይደለም። ማህበረሰቡ ጋር በግለሰባዊ ነገር በመጠቃቀም የማህበረሰቡ ጋር ችግር የለም።
13: በጉዳዩ ዙሪያ ምላሽ ለማግኘት ወደ ጭፍራ ወረዳ አስተዳዳሪ ሀጂ አሊ አርባ፣ የወረዳው ጸጥታ ኃላፊ አቶ ወግሪስ አርባ እንዲሁም የጭፍራ ወረዳ ማህበረሰብ ኮሚቴ ሰብሳቢ አቶ ኢሴዶጋ ዘንድ ስልክ በመደወልና መልእክት በመላክ ምላሽ ለማግኘት ያደረግነው ጥረት ሳይሳካ ቀርቷል። ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።